0: እና ማሪኮ ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።
0: ጸጋን የሞላሽ ማርያም ሆይ ሰላም ላንቺውን እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ። የወድሽም ፍሬ ኢየሱስ የተባረከ ነው።
1: ሳንታ ማርያ ማደ ዲዮ ፕሬጋ ፐር ኖይ ፔካቶሪ አደስ ንሎር ለኖስ ማወረት ያሜን።